እዚ ማለት ዝላካቸ ነው ሜ ሀኛኘ እኔ ሎካቫኒ ክፋስባካ ኮ ኳቱ ተንጎ ቶቶሚ ቷ ሞቮሶ እኔ ካባኩልኬ ማካንሰራ እኔ ኩልባኮኔ ኩባ ኒኮሎ ያ ክፊትሳ ማንጎሳ ኳስቻቫ